የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 26 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የሰኔ 26 2018 ዓ.ም ዕለታዊ ስርጭታችንን

ይህንን አስመልክተን ያዘጋጀነውን አንድ ሰፋ ያለ ዘገባ በዛሬው ዕለት ወደ እናንተ አድማጮቻችን የምናደርስ ይሆናል። በዚህም ምክንያት ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን ዛሬ የማናደርስ መሆኑን ከይቅርታ ጋር ለመግለጽ እንወዳለን። የዛሬው ዕለት ተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም ከወዲሁ በድጋሚ እንጋብዛለን። የቅዱስ ፒዮስ 10ኛ ካህናት ወንድማማቾች ማህበር በድጋሚ ከካቶሊክ ቤተክርስቲያን እንዲለይ ተደረገ። የቅዱስ ፒዮስ 10ኛ ካህናት ወንድማማቾች ማህበር ከርዕሰ ሊቃነ ጳጳሳት ፍቃድና ዕውቅና ውጪ ለአራት ጳጳሳት ሲመተቅ ጵጵስና በመስጠታቸው የተነሳ እንደገና ከ38 ዓመታት በኋላ ከሮም ቤተክርስቲያን በደረሰበት ውግዘት የተነሳ ከቤተክርስቲያን መለየቱ የተገለጸ ሲሆን ይህም ውግዘት የደረሰበት ማህበሩ ሰኔ 24 2018 ዓ.ም በፈጸመው ህገወጥ የጳጳሳት ሹመት ምክንያት መሆኑ ተገልጿል። ከዚህ ቀደም ከ38 ዓመታት በፊት በዚህ ተመሳሳይ ማህበር ላይ እንደ አውሮፓውያኑ የቀን አቆጣጠር በ1988 ዓ.ም ለ8 ጳጳሳት በተመሳሳይ መልኩ ያለ ፍቃድ ሲመተ ጵጵስና ማህበሩ በመስጠቱ የተነሳ ከደረሰባቸው ውግዘት በኋላ የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሆነው ያገለገሉት ርዕሰ ሊቃነ ጳጳሳት ጳውሎስ 6ኛና በቅዱስ ዮሐንስ ጳውሎስ ዳግማዊ መልካም ፍቃድና ልግስና መሰረት ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ባደረጉት ከፍተኛ ጥረትና ውይይት ውግዘቱ ተነስቶ በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ አማካይነት ወደ ሙሉ ህጋዊ ክብሩ ማህበሩ እንዲመለስ ተደርጎ የነበረ ሲሆን አሁን ደግሞ ይህ ተመሳሳይ ማህበር በህገ ወጥ መልኩ ሲመተ ጵጵስና በመፈጸሙ የተነሳ በድጋሜ ውግዘት እንደደረሰበት ተገልጿል። ለጋስና ደግ በሆኑ ሙከራዎች በሮች ክፍት ሆነውና በተሰጡ ድሎች የተመሰከረለት አስቸጋሪ ታሪክ ነው። በሊቀ ጳጳስ ማርሴል ለፌብሬ የተመሰረተው የቅዱስ ጴዎስ 10ኛ ካህናት ወንድማማቾች ማህበር ራሱን ከሊቀ ጳጳሱና ከሮም ቤተክርስቲያን ጋር ካለው ህብረት እንዲለይ ያደረገ ሁለት ከባድ ጥፋቶች ያሉት አሳዛኝ ታሪክ ሲሆን ይህም ያለ ርዕሰ ሊቃነ ጳጳሳት ስልጣንና ቤተክርስቲያን ፍቃድ በራሳቸው ፈቃድ ሲመተ ጵጵስና የመስጠት ተግባር በመፈጸማቸው ራሳቸውን ከርዕሰ ሊቃነ ጳጳሳትና ከሮም ቤተክርስቲያን ጋር ካላቸው ህብረት እንዲለዩ አድርጓቸዋል። በሰኔ 24 2018 ዓ.ም የተፈጸመው ስብራት ለቅዱስ ፒዮስ 10ኛ ካህናት ወንድማማቾች ማህበር ጳጳሳትና ካህናት ብቻ ሳይሆን ለሁሉም ምእመናን ከባድ መዘዝ አለው። በእምነት ዶክትሪን ማብራሪያ ማስተዋወሻ ላይ እንደተገለጸው ከሆነ የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማህበር በሕገ ወጥ መንገድ ሚስጥራትን ይሰጣሉ፣ የሚያስተዳድሯቸው ሚስጥረ ንስሐና የሚፈጽሟቸው ሚስጥረ ተክሊል ዋጋ የላቸውም ወይም ሕገ ወጥ ናቸው ሲል በቫቲካን የቀኖናዊና ሃይማኖታዊ ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ይፋ ካደረገው ሰነድ ለመረዳት ተችሏል። ኦፊሴላዊው የማኅበሩ ስም የቅዱስ ፒዮስ 10ኛ ወንድማማቾች ማኅበር በመባል የሚታወቅ ሲሆን የዚህ ማኅበር መሥራች ሊቀ ጳጳስ ማርሴል ለፌብሬ በመሆናቸው ተነሳ የለፌብሬ ማኅበር በመባልም ይታወቃል። በሁለተኛው የቫቲካን ጉባኤ ወቅት የተደረጉትን የተወሰኑ ማሻሻያዎችን በወቅቱ የተቃወመው የፈረንሳዩ ሊቀ ጳጳስ ማርሴል ለፌብሬ እንደነበሩ የሚታወቅ ሲሆን ሆኖም ግን በወቅቱ እንደ አውሮፓውያኑ የቀን አቆጣጠር በ1963 ዓ.ም ሁለተኛው የቫቲካን ጉባኤ ከደነገጋቸው ከ16 ኦፊሴላዊ ሰነዶችና አራት ሐዋርያዊ ሕገ ደንቦች ይፋ መሆናቸውም የሚታወቅ ሲሆን ከነዚህ ሐዋርያዊ ሕገ ደንቦች መካከል በላቲን ቋንቋ ሳክሮ ሳንክቱም ኮንቺሊዩም የተሰኘው መንፈሳዊ አምልኮን የተመለከተ ሐዋርያዊ ሕገ ደንብ መታወጁም ይታወሳል። የሁለተኛው የቫቲካን ጉባኤ በመለኮታዊ አምልኮ ሳክሮ ሳንክቱም ኮንቺሊዩም እንዲሁም በሃይማኖታዊ ነጻነት ዙሪያ የሚያጠነጥነው በላቲን ቋንቋ ዲግኒታስ ሁማኔይ የተሰኙ ሁለት ሃይማኖታዊ ሕገ ደንቦች መደንገጋቸው ይታወሳል። የቅዱስ ፒዮስ 10ኛ ካህናት ወንድማማቾች ማኅበር የመጀመሪያውን አሁንም በሙከራ ላይ የነበረውን ሥነ ሥርዓት ማሻሻያዎችን የያዘውን እንደ አውሮፓውያኑ የቀን አቆጣጠር የ1965ቱን የመሥዋዕተ ቅዳሴ ሥነ ሥርዓት እንዳከበሩ መታወስ አለበት። ሊቀ ጳጳስ ማርሴል ለፌብሬ እንደ አውሮፓውያኑ የቀን አቆጣጠር በ1970 ዓ.ም የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር ከመሠረቱ በኋላ በፊርቡርግ የስዊዘርላንድ ሀገረ ስብከት ውስጥ ኤኮኔ በተባለው ስፍራ የራሳቸውን ዘርዓ ክህነት ወይም ሴሚነሪ መክፈታቸው የሚታወቅ ሲሆን
በአገረ ስብከቱ

0: ጳጳስ ፍራንሷ ቻየር ፍቃድ ቢያገኙም በአዲሱ ተሻሽሎ በቀረበው የካቶሊክ ቤተ ክርስቲያን የመሥዋዕተ ቅዳሴ አምልኮ መጽሐፍ መሠረት መሥዋዕተ ቅዳሴን ለማድረግ ግን ፍቃደኛ አልነበሩም። እናም እንደ አውሮፓውያኑ የቀን አቆጣጠር በ1974 በወቅቱ የሁለተኛው የቫቲካን ጉባኤ ያስተዋወቃቸውን ማሻሻያዎች ቤተ ክርስቲያንን የሚያጠፉ አዳዲስ ነገሮች ሲሉ ገልጸዋቸውም ነበር። እንቃወማለን። እናም ሁልጊዜም የሮማውያንን ኒዮ ሞደርኒዝም እና ድረ ፕሮቴስታንቲዝም ዝንባሌን ተከትሎ የሚመጡ ማሻሻያዎችን እንቃወማለን። ይህም በሁለተኛው የቫቲካን ጉባኤና ከጉባኤው በኋላ በግልጽ የታየው ከጉባኤው የወጡትን ሁሉንም ማሻሻያዎችን እንቃወማለን። እነዚህ ሁሉ ማሻሻያዎች በእርግጥ ለቤተ ክርስቲያኗ መፍረስ አስተዋጽኦ አድርገዋል፣ እናም አስተዋጽኦ ማድረጋቸውን ቀጥለዋል ሲሉ ማኅበሩ እንደ አውሮፓውያኑ የቀን አቆጣጠር በህዳር 21 ቀን 1974 ዓ.ም ይፋ ባደረገው ጽሑፍ ማወጁም ይታወሳል። ሀገረ ስብከቱ የቅዱስ ጴዎስ 10ኛ ካህናት ወንድማማችነት ማኅበር ዕውቅና ሰጥቷል። ነገር ግን ቅድስት መንበር ከሊቀ ጳጳሱ ጋር ለመነጋገር በወቅቱ ፈልጋም ነበር። ርዕሰ ሊቃነ ጳጳሳት ጳውሎስ 6ኛ ስጋታቸውን ለማሰማት ኮሚሽን አቋቁመው የነበረ ሲሆን እንደ አውሮፓውያኑ የቀን አቆጣጠር በ1975 ዓ.ም ለማኅበሩ መሥራች ለሊቀ ጳጳስ ለፌቭሬ የኢኮኔ ሴሚነሪ እንዲዘጋና ተጨማሪ የክህነት ሹመቶችን እንዳይሰጡ ጠይቀው ነበር። ርዕሰ ሊቃነ ጳጳሳት ጳውሎስ 6ኛ ለሊቀ ጳጳሱ 3 ጊዜ ጽፈው የማኅበሩን ዋና መሥሪያ ቤት እንዲጎበኙ የሚያምኗቸውን ጳጳሳት ልከዋል። ከዚያም እንደገና እምቢ ካሉ በኋላ ሊቀ ጳጳስ ማርሴል ለፌቭሬ በይፋ ታገዱ። ከዚያም በኋላ መሥዋዕተ ቅዳሴ እንዳያሳረጉ ታግደው ነበር። ያም ሆኖ በዚያው ዓመት ነሐሴ ወር ላይ በ10,000 ምዕመናንና በ400 ጋዜጠኞች ፊት እንዳያደርጉ የታገዱትን መሥዋዕተ ቅዳሴ መርተው ከፍተኛ የሚዲያ ትኩረት ስበው ነበር። እንደ አውሮፓውያኑ የቀን አቆጣጠር መስከረም 1976 ዓ.ም ሊቀ ጳጳስ ለፌቭሬ በካስተል ጋንዶልፎ ከርዕሰ ሊቃነ ጳጳሱ ጋር ስብሰባ አድርገው ነበር። ስብሰባውም ምንም ውጤት አላስገኘም። እንደ አውሮፓውያኑ የቀን አቆጣጠር በመስከረም 1976 ዓ.ም ከፈረንሳዊው ፈላስፋ ዣን ጊተን ጋር ቅዱስነታቸው በአንድ ወቅት ሲነጋገሩ እሱም መከፋፈልን ለማስወገድ የሚቻለውን ሁሉና የማይቻል የሚመስለውን ሁሉ እንዲያደርጉ ቅዱስነታቸውን ጠይቆ ነበር። ርዕሰ ሊቃነ ጳጳሳት ጳውሎስ 6ኛ እንዲህ ሲሉ መልስ ሰጥተው ነበር። እኔም ልክ እንዳንተ ይሰማኛል። በእርግጥም ካንተ እጅግ የላቀ ነው። ባለፉት 13 ዓመታት ውስጥ የጵጵስና ሥልጣኔ የመጀመሪያው እውነተኛ መስቀል ነው። ነገር ግን መፍትሄ ለማምጣት የሚቻለውን ሁሉ እንዳደረግኩ ልነግር እችላለሁ ሲሉ ቅዱስነታቸው መልስ ሰጥተው እንደነበረም ይታወሳል። አክለውም ቅዱስነታቸው እንዲያውም በጥቂት ወራት ውስጥ አንድ ሰው ይህንን ያለመተግበር ወደ መለያየት እንዴት እንደማይለወጥ ማሰብ አያቅተውም ብለው ነበር። እንደ እውነቱ ከሆነ ይህ አልተከሰተም። ወራት ሳይሆን የጴጥሮስ መንበር ተተኪ ሁልጊዜ ቢኖርም በርካታ ዓመታት ግን ያልፋሉ ሲሉ አክለው ገልጸዋል። በለፌብሬ የተፈረመው የዶክትሪን ስምምነት ቅዱስ ዮሐንስ ጳውሎስ ዳግማዊ 264ኛው የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሆነው ከተመረጡ በኋላ ለፌብሬ የቅድስት መንበር በተለየ መንገድ የሚመለከት ይመስላል። እንደ አውሮፓውያኑ የቀን አቆጣጠር ህዳር 18 ቀን 1978 ዓ.ም ሊቀ ጳጳስ ለፌብሬ ከቅዱስነታቸው ጋር ተገናኝተው ነበር። እናም እንደ አውሮፓውያኑ የቀን አቆጣጠር መጋቢት 8 ቀን 1980 ዓ.ም ለሊቀ ጳጳሱ በጻፉት ደብዳቤ ላይ ርዕሰ ሊቃነ ጳጳሱ ስለ ምርጫው ትክክለኛነትና ተአማኒነት ምንም እንደማያመነቱ ገልጸውና ከቅድመ የሁለተኛው የቫቲካን ጉባኤ ይደረግ የነበረው መሥዋዕተ ቅዳሴ በራሱ ውድቅ ወይም ውግዝ እንደሆነ በጭራሽ አላሳወቁም ሲሉ ጽፈው ነበር። ቢያንስ በከፊል አለመግባባቶችን ለመፈወስና እገዳውን ለማንሳት ስምምነት ከተደረገ በኋላ እንደ አውሮፓውያኑ የቀን አቆጣጠር ሚያዝያ 1988 ዓ.ም ከርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ጋር ከተገናኙ ከ10 ዓመታት በኋላ መታየት ጀመሩ። በወቅቱ የቫቲካን የቤተ ክርስቲያን ቀኖናና የእምነት ዶክትሪን ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ዋና ጸሐፊ የነበሩት ካርዲናል ጆሴፍ ራይዚንገር ከጽሕፈት ቤቱ ጸሐፊ ሊቀ ጳጳስ አልቤርቶ ቦቮን ጋር ከሊቀ ጳጳስ ለፌብሬና ከብዙ ተባባሪዎቻቸው ጋር ለሦስት ቀናት አስቸጋሪ ድርድር አካሂደው ነበር። በጣም ጉልህ የሆነ ማበረታቻ የመጣው ከርዕሰ ሊቃነ ጳጳሳቱ ጋር ከሚገናኙበት ቀን ዋዜማ ላይ እንደነበረም ተገልጿል። በትዕግሥትና በማስተዋል ካርዲናል ራዚንገር ከባህላዊ ጳጳሳት ጋር የጋራ የዶክትሪን ፕሮቶኮል ለመፈረም ተሳክቶላቸው ግን ነበር። ሰነዱ የተጠናቀቀው እንደ አውሮፓውያኑ የቀን አቆጣጠር ግንቦት 4 ቀን 1988 ዓ.ም በሮም በተካሄደው ስብሰባ ላይ ሲሆን በማግስቱ በካርዲናል ራዚንገር እና በሊቀ ጳጳስ ለፌብሬ ተፈርሞ ይፋ ሆኖ ነበር። በዚህ ጽሑፍ ሊቀ ጳጳሱና የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማህበር አባላት ሁልጊዜም ለካቶሊክ ቤተክርስቲያንና ለሮማ ጳጳስ ታማኝ ለመሆን ቃል ገብተው የነበረ ሲሆን በሁለተኛው የቫቲካን ጉባኤ በላቲን ቋንቋ ሉመን ጀንሲዮም በአማርኛው የአህዛብ ብርሃን የዶግማዊ ሐዋርያዊ ሕገ ቀኖና ቁጥር 25 ላይ የተካተተውን አስተምሮ እንደሚቀበሉ አስታውቀዋል። ጉባኤው ያስተማራቸውን አንዳንድ ነጥቦች ወይም ከዚያም በኋላ ስለተደረጉት የአምልኮ ስነ ስርዓቶችና የቀኖና ሕግ ማሻሻያዎችን በተመለከተ ከቅድስት መንበር ጋር አወንታዊ የመግባቢያ አመለካከትን ለመቀበል ወስነዋል። ይህም ለባህላዊ አማኞች ከወግ ጋር ለመታረቅ አስቸጋሪ የሚመስለው ነገር ማለት ነው። በተጨማሪም ፕሮቶኮሉ ወይም ስምምነቱ እንደሚለው በቅዱስ ጳውሎስ 6ኛ እና በቅዱስ ዮሐንስ ጳውሎስ ዳግማዊ በተደነገገው ሥርዓት መሠረት የመስዋዕተ ቅዳሴና የቤተ ክርስቲያኗ ምስጢራት ትክክለኛነትን እንገነዘባለን ይላል። ስምምነቱ ሌሎች ጉዳዮችንም ይመለከታል። የቅዱስ ጴዮስ 10ኛ ካህናት የወንድማማችነት ማኅበር የሐዋርያዊ ሕይወት ማኅበር መሆን ነበረበት። በዚህም ሙሉ ነጻነት ያገኛል። እናም በተግባራዊና በስነ ልቦና ምክንያቶች የማኅበሩ አባላት ለሆኑ አባላት ሲመተ ጵጵስና መስጠት ጠቃሚ እንደሆነ ይቆጥራሉ። ሁሉም ነገር መፍትሄ ያገኘ ይመስላል። የመጀመሪያው የመከፋፈል ድርጊት። ነገር ግን በድንገት እንደ አውሮፓውያኑ የቀን አቆጣጠር ግንቦት 6 ቀን 1988 ዓ.ም ጠዋት ላይ የፈረንሳዩ ጳጳስ የድርድር ጠረጴዛውን ገለበጡት። ሐሳባቸውን ቀይረው ለካርዲናል ራዚንገር እንደ አውሮፓውያኑ የቀን አቆጣጠር በሰኔ 30 1988 ዓ.ም ለአዲስ ጳጳሳት ሲመተ ጵጵስና ለመስጠት እንዳሰቡ በግል አሳወቋቸው። የሊቀ ጳጳስ ለፌብሬ ውሳኔ የመነጨው ቅድስት መንበር በቅዱስ ፒዮ 10ኛ የካህናት ወንድማማቾች ማኅበር ቀሳውስት መካከል ተስማሚ የጳጳሳት እጩዎች እንዳላገኘች በማመናቸውና አዲሱ ጳጳስ ከወንድማማችነት ማኅበር ውጪ እንደሚመጣ በመፍራት እንደሆነም ተገልጿል። እንደ አውሮፓውያኑ የቀን አቆጣጠር በግንቦት 24 1988 ዓ.ም የተደረገው ተጨማሪ ስብሰባ ያለ ውጤት አብቅቷል። በተጨማሪም ሰኔ 2 ቀን 1988 ዓ.ም እንደ አውሮፓውያኑ የቀን አቆጣጠር ማለት ነው፣ ሊቀ ጳጳስ ለፌብሬ ለርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ስለ ድራማዊ ውሳናቸው ሲጽፉላቸው እርሳቸውና ተከታዮቻቸው ሮም ወደ ባህሏ የምትመለስበት የበለጠ ምቹ ጊዜ እጠብቃለሁ። በዘመናዊነት የተበከለችው የዛሬዋ ሮም እንደገና ካቶሊክ ሮም እንድትሆን እጸልያለሁ በማለት ጽፈውላቸው እንደነበረም ተዘግቧል። እንደ አውሮፓውያኑ የቀን አቆጣጠር ሰኔ 29 ቀን 1988 ዓ.ም ሲመተ ጵጵስና ያለ ቅድስት መንበር ፈቃድ ከታወጀ ከ24 ሰዓታት ቀደም ብሎ ካርዲናል ራዚንገር ለሊቀ ጳጳሱ የቴሌግራም መልእክት ልከውላቸው ነበር። ለክርስቶስና ለቤተ ክርስቲያኑ ፍቅር ቅዱስ አባታችን አባታዊ ሆነም ጽኑ በሆነ መንገድ በሰኔ 30 ልትፈጽሙት ያሰባችሁትን ሲመተ ጵጵስና ከማከናወናችሁ በፊት ወደ ሮም እንድትመጡ ይጠይቋችኋል የሚል መልእክት በወቅቱ ልከው እንደነበረም ይታወቃል። ነገር ግን ሊቀ ጳጳስ ለፌብሬ እንደ ጲላጦስ የጻፍኩትን ጽፍ ያለው ወይም ያሰብኩትን አከናውናለሁ ሲሉ ወስነዋል። በማግስቱ የካምፓስ ሀገረ ስብከት አዛውንት ብራዚላዊ ቄስ አንቶኒዮ ዘ ካስትሮ ማሪያን በመታገስ የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር አባላት የሆኑ አራት ጳጳሳትን አድርገው ሾሙ። በሐምሌ 1 ቀን ሲመተ ጵጵስና የሰጡትና ሲመተ ጵጵስና የተቀበሉ ሰዎች የመለያየት ድርጊት በመፈጸማቸው ምክንያት በላቲን ቋንቋ ላቴ ሰንተንታዬ የተሰኘ ወደ ውግዘት የሚያደርስ ክስ እንዲመሰረትባቸው ተደርጎ እንደነበረም ይታወሳል። እንደ አውሮፓውያኑ የቀን አቆጣጠር በ1988 ዓ.ም ካርዲናል ራዚንገር በኤኮኔ ባህላዊ እምነት ተከታዮች ጋር የዶክትሪን ስምምነት ፈርመው ነበር። ነገር ግን ሁሉም ነገር በመሠረቱ ተግባራዊ ጉዳዮች ላይ እንዲሻር በቀጣዮቹ ዓመታት በተደረጉት ድርድሮች ቅድስት መንበር ከፍተኛ ውሳኔ ለመስጠት ፍቃደኛ መሆኗን አሳይቷል። ለቅዱስ ፒዮስ 10ኛ ካህናት ወንድማማቾች ማህበር ደግሞ የዶክትሪን ግልጽነት የጎደለው መሆኑን በመግለጽ የካቶሊክ ቤተክርስቲያንና ርዕሰ ሊቃነ ጳጳሳቱ የሁለተኛውን የቫቲካን ጉባኤ ክፍሎችና የድኅረ ስምምነት የአስተምሮ ክፍሎችን እንዲተዉ ይጠይቃሉ። የ2000 ዓ.ም መንፈሳዊ ንግደትና የካርዲናል ቤኔዲክቶስ ስምምነት ከቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማህበር ጋር የተደረገው የእርቅ ሙከራ እንደ አውሮፓውያኑ የቀን አቆጣጠር በ2000 ዓመተ ምህረት እንደገና ቀጠለ። የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማህበር አባላት ወደ ሮም የ2000 ዓመተ ምህረት ኢዩበልዩ መንፈሳዊ ንግደት አድርገው በቅዱስ ጴጥሮስ አደባባይ እንደተገኙ ይታወሳል። ሊቀ ጳጳስ ለፌቭሬ ከርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ጋር ለብዙ ደቂቃዎች የቆየ ውይይት በወቅቱ ማድረጋቸውም ይታወሳል። ካርዲናል ራዜንገር ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ሆነው የርዕሰ ሊቃነ ጵጵስና ማዕረግ ከተሰጣቸው በኋላ ግንኙነቶቹ አሁንም ቀጠሉ፣ ተጠናክረው መጓዝ የጀመሩ ቢሆንም እነሱም በሁለት ዓመታት ልዩነት በተደረጉ ሁለት ውሳኔዎች ለባህላዊ እምነት ተከታዮች ጥያቄ ምላሽ ሰጥተዋል። እንደ አውሮፓውያኑ የቀን አቆጣጠር በሐምሌ 7 ቀን 2007 ዓ.ም ተመረተ ርዕሰ ሊቃነ ጳጳሳቱ የ1962ቱን የሮማ የመስዋዕተ ቅዳሴ ማድረጊያ መጽሐፍ የቅዱስ ፒዮስ 10ኛ ካህናት ወንድማማቾች ማህበር እንዲጠቀሙ ፍቃድ ሰጥተው የነበረ ሲሆን ከሁለተኛው የቫቲካን ጉባኤ በፊት የነበረውን የላቲን ቤተክርስቲያን የአምልኮ ሥርዓት እንዲቀጥሉ ፈቅደው ነበር። እንደ አውሮፓውያኑ የቀን አቆጣጠር ጥር 24 ቀን 2009 ዓ.ም ተመረተ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በ1988 ዓ.ም ተመረተ በለፌብሬ ህገወጥ በሆነ መንገድ ሲመተ ጵጵስና የተሰጣቸውን አራቱን ጳጳሳት ከስልጣናቸው እንዲባረሩ አደረጉ። የውግዘት አዋጅን በተናጥል ማንሳት የአንድ ወገን የእርቅ ተግባር ሲሆን አነስተኛ የሆኑ የመከፋፈል አደጋን ያስቀራል። ከቅዱስ ፒዮስ 10ኛ ካህናት ወንድማማቾች ማህበር ጋር ለመነጋገር በርም ይከፍታል። ቃለ መጠይቁ ከቅዱስ ፒዮስ 10ኛ የካህናት ወንድማማቾች ማህበር ጳጳሳት ከቤተ ክርስቲያኗ ጋር ሙሉ ህብረት ለማግኘት የሚያስፈልጉትን ተጨማሪ እርምጃዎች ለመውሰድ ፈጣን ቁርጠኝነት እንደሚኖር ተስፋ አድርገው ነበር። በዚህም እውነተኛ ታማኝነት የቤተ ክርስቲያን አስተምሮና የሊቀ ጳጳሱንና የሁለተኛውን የቫቲካን ጉባኤ ስልጣን እውነተኛ እውቅና አሳይተዋል። እንደ አውሮፓውያኑ የቀን አቆጣጠር የ2011 የዶክትሪን መግቢያና የርዕሰ ሊቃነ ጳጳሳት ፍራንቼስኮስ ውሳኔ ዓመታት አለፉ። እናም እንደ አውሮፓውያኑ የቀን አቆጣጠር በመስከረም 2011 ዓ.ም የቅዱስ ፒዮስ ካህናት ወንድማማችነት ማኅበር ጥያቄ በቀረበው ተከታታይ የዶክትሪን ውይይቶች መደምደሚያ ላይ ቅድስት መንበር ማኅበሩ እንዲፈርምበት የሚጠይቅ አጭር ሰነድ አቀረበች። ጽሑፉ በመሠረቱ ሦስት ነጥቦችን የያዘ ሲሆን የቤተ ክርስቲያን ሥልጣን ከያዘ ማንኛውም ሰው የሚፈለገውን የእምነት መግለጫ እንዲቀበል ከሚጠይቀው ጥያቄ ጋር ርዕሰ ሊቃነ ጳጳሳቱና የጳጳሳት ኅብረት ወይም የጳጳሳት ኮሌጅ እውነተኛውን የዶክትሪን ሥራቸውን ሲያከናውኑ የሚያቀርቡትን ትምህርቶች የሃይማኖት ፈቃድና የማሰብ ችሎታ እንዲያረጋግጡ ይጠይቃል። እነዚህ ትምህርቶች እንደ አብዛኞቹ የዶክትሪን ሰነዶች ባሉበት ጊዜም እንኳን እነዚህ ትምህርቶች በዶግማዊ መንገድ ባይታወጁም ይህንን አምኖ መቀበል እንደሚገባ ይዘረዝራል። የቫቲካን ባለሥልጣናት በመግቢያው ላይ መፈረም ማለት በሁለተኛው የቫቲካን ጉባኤ ሰነዶች ውስጥ የተካተቱትን የግለሰብ አገላለጾችን ወይም ቀመሮችን ትክክለኛ ውይይት፣ ጥናትና ስነ መለኮታዊ ማብራሪያ ማቆም ማለት እንዳልሆነ በተደጋጋሚ ተናግረዋል። ይህም ሙከራ ከንቱ ሆነ። ቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር የቀረበው የዶክትሪን ጽሑፍ ተቀባይነት እንደሌለው አስታውቀዋል። በቀጣዮቹ ዓመታት የዶክትሪኑ የመግባቢያ ሰነዱ ወደ ጎን እንዲደረግ ተደርጓል። እናም እንደ ሐዋርያዊ አስተዳደር ወይም የግል ቅድመ ዝግጅት ያሉ ቀኖናዊ መፍትሄዎች ጥናት ተደርጎባቸዋል። ነገር ግን በወቅቱ የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር የበላይ አለቃ የነበሩት ጳጳስ ለፌቭሬ የካህናት ወንድማማችነት በመጀመሪያ ደረጃ ቀኖናዊ ዕውቅና እየፈለገ አይደለም ሲሉ መናገራቸው ተገልጿል። ይህ በእንዲህ እንዳለ ጣልቃ ገብነቶች ተለውጠዋል። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የቅዱስ ጴጥሮስን መንበር ተቆጣጠሩ። እንደ አውሮፓውያኑ የቀን አቆጣጠር በ2016 ዓ.ም ልዩ የምሕረት ዓመት ኢዩበልዩ በዓል ላይ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር አባላት ሚስጥረ ንሳ የማስገባትና ምእመናንን በዚህ ሚስጢር የማንጻት ልዩ ፍቃድ ሰጥተዋል። ምእመናንን አንድ ለማድረግ የታሰበ እርብጃ ነበር። ይህ ትምህርት በኋላ ላይ ከልዩ ቅዱስ የምሕረት ዓመት ኢዮቤልዩ በኋላ በተረጋጋ መሠረት በላቲን ቋንቋ ሚዘሪኮርዲያ ኤት ሚዜሪያ በአማርኛው ምሕረትና ሰቆቃ በተሰኘው ሐዋርያዊ መልእክታቸው ውስጥ ተጠቅሷል። ምንም እንኳን የጳጳሶቻቸው መባረርና እንደ አውሮፓውያኑ የቀን አቆጣጠር በ2009 ዓ.ም ውሳኔ እንደገና ቢቀለበስም የቅዱስ ጲዮስ 10ኛ ካህናት ወንድማማችነት ማኅበር በሮም ካቶሊክ ቤተ ክርስቲያን መደበኛ የዳኝነት መዋቅር ውስጥ ሳይካተቱ መሥራታቸውን ቀጥሏል። በዚህ ተግባር ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የቅዱስ ጲዮስ 10ኛ ካህናት ወንድማማችነት ማኅበር የሚከተሉ ምእመናንን ጥቅም ከማሰብ በላይ የውይይትና የእረኝነት እርቅ ምልክት ለማድረግ ፈልገው ያደረጉት ተግባር ነበር። አዲሱ ክፍፍል የሚስጢረ ንስሐና የሚስጢረ ተክሊል ሥነ-ሥርዓቶችን እንዳያከናውኑ ይከለክላል። እንደ አውሮፓውያኑ የቀን አቆጣጠር የካቲት 2 ቀን 2026 ዓ.ም የቅዱስ ጲዮስ 10ኛ ካህናት ወንድማማችነት ማኅበር ለአራት አዳዲስ ጳጳሳት ሲመተ ጵጵስና እንደሚሰጥ እንደ አውሮፓውያኑ የቀን አቆጣጠር በሐምሌ 1 2026 ዓ.ም አስታውቆ ነበር። እንደ አውሮፓውያኑ የቀን አቆጣጠር የካቲት 12 2026 ዓ.ም የቅዱስ ጲዮስ 10ኛ ካህናት ወንድማማችነት ማኅበር የበላይ አለቃ አባ ዴቪድ ፓግሊያ ራኒ እና በቫቲካን የሃይማኖት ቀኖናዎችንና የእምነት ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ዋና ጸሐፊ ከሆኑት ከካርዲናል ቪክቶር ኢማኑኤል ፈርዲናንዴዝ ጋር በቫቲካን ተገናኝተው ነበር። ካርዲናል ቪክቶር ለቅዱስ ጲዮ 10ኛ ካህናት ወንድማማችነት ማኅበር የበላይ አለቃ ለአባ ዴቪድ እስካሁን በቂ ማብራሪያ ያላገኙ ጉዳዮችን በተመለከተ በግልጽ የተቀመጠ ዘዴ ያለው ልዩ የቴዎሎጂካል መንገድ አቅርበው ከካቶሊክ ቤተ ክርስቲያን ጋር ሙሉ ኅብረት ለማድረግ የሚያስፈልጉትን ዝቅተኛ መስፈርቶች ከቀኖናዊ መፍትሄ ጋር ለመለየት ሐሳብ አቅርበዋል። ይህንን ውይይት የማካሄድ ዕድሉ ማኅበሩ በታወጀው የኤጲስቆጶሳት ሹመት ላይ ያደረገውን ውሳኔ እንዲያቆም ያስገድዳል። የቅዱስ ጲዮስ 10ኛ ካህናት ወንድማማችነት ማኅበር የበላይ አለቃ አባ ዴቪድ ለቅዱስ ጴጥሮስ ተተኪ ታዛዥ እንደሆኑ ቢናገሩም አዲሶቹ የኤጲስቆጶስ ሹመቶች እንዳይቀጥሉ ተደጋጋሚ ጥሪና ማስጠንቀቂያዎች ቢኖሩም ለጴጥሮስ ተተኪ በቃላት እንደሚታዘዙ ቢናገሩም በተግባር ግን ምንም መንገድ አልከፈቱምና የጴጥሮስ ተተኪ ጥያቄዎችን አላጤኑም። ይልቁኑ እቅዳቸውን በመከተል አዲስ ክፍፍል እንዲፈጠር አድርገዋል። እንደ አውሮፓውያኑ የቀን አቆጣጠር ሰኔ 16 2026 ዓ.ም ከካስተል ጋንዳልፎ ለአንድ ጋዜጠኛ ጥያቄ ምላሽ ሲሰጡ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዲህ ብለው ነበር። በእርግጥ በክርስቲያኖች መካከል መከፋፈል ሁልጊዜ የሚያም ነገር ነው። ነገር ግን የቤተ ክርስቲያኒቱን አንዳንድ መሠረታዊ ነገሮችን ለመቀበል እምቢ ይላሉ፣ በሁለተኛው የቫቲካን ጉባኤ የሰፈሩትን በርካታ ነጥቦችን ጨምሮ። እነሱ የሚያደርጉት ምርጫ ይህ ከሆነ ይቅርታ እጠይቃለሁ፣ ግን ወደፊት መሄድ አለብን ሲሉ ምላሽ መስጠታቸው ይታወሳል። የቅዱስ ጲዮስ 10ኛ ካህናት ወንድማማችነት ማኅበር በአሁኑ ወቅት በዓለም ዙሪያ 720 ካህናት፣ 700 የተለያዩ አብያተ ክርስቲያናትና ከግማሽ ሚሊየን በላይ ተከታዮች ያሉት ማኅበር እንደሆነም ይታወቃል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ሰሞኑን የቅዱስ ጲዮስ 10ኛ ካህናት ወንድማማችነት ማኅበር በድጋሜ ከካቶሊክ ቤተ ክርስቲያን እንዲለይ እንዲወገዝ የተደረገበት ድርጊት መፈጠሩ ይታወቃል። ይህንን አስመልክተን ስለ ጉዳዩ ሰፋ ያለ ማብራሪያ ወደ እናንተ አድርሰናል። ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን፣ የዛሬ የአርብ የሰኔ 26 2018 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ሰኔ 27 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሐዋርያዊ ጉብኝት ወደ ላምፔዱሳ መድረሳቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። የሩሲያ ሊቃነ ጳጳሳት ሊዮ የላምፔዱሳ ጉብኝት በአውሮፓ ድንበር የአንድነት ምስክርነት እንደሆነ መገለጹን በሁለተኛው ዜናችን እናስደምጣችኋለን። የሩሲያ ሊቃነ ጳጳሳት ሊዮ 14ኛ የላምፔዱሳ ጉብኝት የስደት ቀውስን ይበልጥ እንደሚያጎላ መገለጹን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለሐዋርያዊ ጉብኝት ወደ ላምፔዱሳ መድረሳቸው ተገለጸ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ሰኔ 27 2018 ዓ.ም ተመረጠዋት ደቡባዊ የጣሊያን ደሴት ወደ ሆነች ላምፔዱሳ ደርሰዋል። የጣሊያን ደሴት ላምፔዱሳ ከአፍሪካ ወደ አውሮፓ በባህር ለሚጓዙ ስደተኞች ዋና መዳረሻ ስትሆን በዚህች ደሴት ሐዋርያዊ ጉብኝታቸውን አድርገዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ሰኔ 27 2018 ዓመተ ምህረት ከጧቱ 2 ሰዓት ከ54 ደቂቃ ወደ ላምፔዱሳ ደርሰው ሐዋርያዊ ጉብኝታቸውን የጀመሩ ሲሆን ይህች የደቡብ ጣሊያን ደሴት በተለይም ከሰሜን አፍሪካ ወደ አውሮፓ አደገኛ የባህር ጉዞ ለሚያደርጉት ስደተኞች መዳረሻ እንደሆነች ይታወቃል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በጉብኝታቸው መጀመሪያ በደሴቲቱ የሚገኙና በባህር ላይ ጉዞ ህይወታቸውን ያጡ በርካታ ስደተኞች የተቀበሩበትን ስፍራ እንደሚጎበኙ፣ ከዚያም ወደ አውሮፓ መሄጃ በር በመባል የሚታወቀውን ሐውልት ለመጎብኘትና ወደ አውሮፓ ለመድረስ ሲሞክሩ ህይወታቸውን ያጡ ስደተኞች መታሰቢያ እንደሚጎበኙ የጉብኝታቸው መርሃ ግብር አመልክቷል። ቅዱስነታቸው ቀጥለውም ፋቫሎሮ ፒየር በተባለ ስፍራ ከስደተኞች ጋር ከተገናኙ በኋላ ለቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ መታሰቢያነት የተሰራውን ሐውልት እንደሚባርኩ ታውቋል። የቅዱስነታቸው የላምፔዱሳ ጉብኝት የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ እንደ ጎርጎሮሳውያኑ ሐምሌ 8 2013 ዓ ም ከሮም ውጭ ለመጀመሪያ ጊዜ ያደረጉት የላምፔዱሳ ሐዋርያዊ ጉብኝት እንደሚያስታውስ ተገልጿል። በመጨረሻም ቅዱስነታቸው ወደ ሮም ከመመለሳቸው በፊት መስዋዕተ ቅዳሴን ካቀረቡ በኋላ ከአካባቢው ባለሥልጣናት፣ ከሕፃናትና ከበጎ ፈቃደኞች ጋር ሰላምታ ከተለዋወጡ በኋላ ማታ 12 ሰዓት ተኩል ላይ ከላምፔዱሳ ተነስተው ከምሽቱ 1 ሰዓት ከ45 ደቂቃ ላይ ወደ ሮም እንደሚደርሱ ይጠበቃል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላምፔዱሳ ጉብኝት በአውሮፓ ድንበር የአንድነት ምስክርነት መሆኑ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ላምፔዱሳን በጎበኙበት ወቅት የሜዲትራኒያን የባህር ዳርቻ የወንድማማችነትና የተስፋ ምልክት እንዲሆን ያደረጉትን የደሴቲቱ ነዋሪዎችና ስደተኞችን አመስግነዋል። ቅዳሜ ሰኔ 27 2018 ዓ ም ጠዋት በ6000 የሚገመቱ የላምፔዱሳ ደሴት ነዋሪዎች ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ለመቀበል በየጎዳናዎች ላይ ተሰልፈው ወደ ስደተኞች የመቃብር ስፍራ፣ ወደ አውሮፓ የመታሰቢያ ሐውልትና ወደ ፋቫሎሮ ፒር በሚወስደው መንገድ ላይ ቅዱስነታቸውን የተቀበሉ ሲሆን በመጨረሻም ቅዱስነታቸው የስፖርት ሜዳውን ከሞሉት ምዕመናን ጋር መስዋዕተ ቅዳሴን ካቀረቡ በኋላ የአካባቢውን ማኅበረሰብ አመስግነዋል። በባህር ዳርቻ የተገኙት በ10000 የሚቆጠሩ ምዕመናን ከስደተኞችና ጥገኝነት ጠያቂዎች ጋር ሆነው ላሳዩት አንድነት፣ ለባህር ላይ አደጋ የተጋለጡ ስደተኞችን እንደ ወንድምና እህት በመቁጠር እርስ በርስ ለመዋደድ በመምረጣቸው አመስግነው አጋርነታቸውን ማሳየት ብቻ ሳይሆን በጉዟቸው ወቅት ይበልጥ የተቸገሩትን ያገዙ ስደተኞችንም አመስግነዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመሥዋዕተ ቅዳሴው ላይ ባሰሙት ቃለ ምዕዳን ወንድሞችና እህቶች ሆይ፣ ለሌሎች ለመድረስ ያላችሁ ፍላጎት እንደ ቀላል የሚወሰድና በድንገት የሚከሰት ባለመሆኑ አመሰግናችኋለሁ ብለዋል። ትንሿ የሲሲሊ ደሴት ከዋናው የጣሊያን ክልል ይልቅ ወደ ቱኒዚያ የባህር ዳርቻ የምትቀርብ ስትሆን ለዘመናትና በተለይም ባለፉት 2 አስርት ዓመታት ከሰሜን አፍሪካ አደገኛውን የሜዲትራኒያን ባህር ለመሻገር ለሚሞክሩ ስደተኞችና ጥገኝነት ጠያቂዎች ተፈጥሯዊ የመዳረሻ ቦታ ሆናለች። ከጦርነት ከስደትና ከድህነት የሚሸሹ ስፍር ቁጥር የሌላቸው ወንዶች፣ ሴቶችና ልጆች በተለይም እንደ ጎርጎሮሳውያኑ በ2011 ዓ.ም የአረብ የጸደይ አብዮት ንቅናቄ ወቅትና በ2015 ዓ.ም የሱሪያ ጦርነት ወቅት ወደ ላምፔዱሳ የባህር ዳርቻ ደርሰዋል። በ2023 ዓ.ም በአንድ ሳምንት ውስጥ ብቻ ወደ 10000 የሚጠጉ ሰዎች ወደ ደሴቲቱ የደረሱ ሲሆን ይህም የላምፔዱሳ ነዋሪ ሕዝብ ቁጥር እጥፍ እንደሚጠጋ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ሰኔ 27 2018 ዓ ም ጠዋት በላምፔዱሳ ያደረጉትን ሐዋርያዊ ጉብኝት በፎቶግራፎችና በቴሌቪዥን ምስሎች አማካኝነት የተከታተሉት ሰዎች ምንም አይነት ስደተኛና ጥገኝነት ጥያቄ የማይታይበት ሁኔታ መኖሩን ሲገነዘቡ ሳይገረሙ እንዳልቀሩ ተነግሯል። በደሴቲቱ ለመቆየት ከመረጡትና ነፍስ በማዳንና አቀባበል በማድረግ ወሳኝ ሚና ከሚጫወቱት በተጨማሪ ወደ ሌሎች የመቀበያ ማዕከላት ከመዛወራቸው በፊት በላምፔዱሳ ማዕከል ከ24 እስከ 48 ሰዓታት ብቻ እንደሚቆዩ ታውቋል። አውሮፓ እስካሁን ድረስ እጅግ ገዳቢ የሆኑ የስደት ፖሊሲዎቿን እያጠናከረች ባለችበት ወቅትና በፍጥነት የመመለሻ ማዕከላት በመመስረት ላይ ባተኮረችበት ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላምፔዱሳ ነዋሪዎች በህብረት ሊያሳኩ በሚችሉት ነገር ትንቢታዊ ምልክት ሆነው እንዲቀጥሉ አበረታተዋል።
መለያየትንና ልዩነትን በማሸነፍ ኢኮኖሚው የፍጥረትን ክብካቤንና ማህበራዊ ወዳጅነትን ዛሬውኑ የሚፈልገው ዓለም በሰብአዊነት ውህደት ውስጥ አንድ ላይ የሚሰበሰብ

እንደ ማያንማርና ሱዳን ባሉ አካባቢዎች በሚቀሰቀሱ ጦርነቶች ምክንያት ለስደትና መፈናቀል የሚጋለጡ ንጹሃን ሰዎችን ለማስተዋወስ የሚያግዝ ኃይለኛ መልእክት ያለውና ዓለም ሰብአዊ ክብርንና አንድነትን ማዕከል እንዲያደርግ ጥሪ የሚያቀርብ እንደሚሆን ያላቸውን እምነት ገልጸዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በላምፔዱሳ የሚያደርጉት ሐዋርያዊ ጉብኝት ከዚህ በፊት የቀድሞ ሩሰ ሊቃነ ጳጳሳት ፍራንቺስኮስ የከፈቱት መንገድ እንደሚቀጥል ይጠበቃል። ነፍሴር ሩሰ ሊቃነ ጳጳሳት ፍራንቺስኮስ እንደ ጎርጎሮሳውያኑ በ2013 ዓመተ ምህረት ከስደተኞችና ከጥገኝነት ጥያቄዎች ጋር ለመገናኘት ያደረጉት የመጀመሪያው ሐዋርያዊ ጉብኝታቸው ትንሿን የሜዲትራኒያን ደሴት ላምፔዱሳን የአብሮነት ምልክት ማድረጉ ታውቋል። ያ ታሪካዊ የሩሰ ሊቃነ ጳጳሳት ፍራንቺስኮስ ሐዋርያዊ ጉብኝት ዓለም አቀፋዊ ግዴለሽነትን በማውገዝ ወንድምህ የት አለ የሚለውን ጥያቄ ሲያቀርብ ቆይቷል። በኢየሱሳውያን የስደተኞች አገልግሎት ዓለም አቀፍ ተሟጋችና አማካሪ የሆኑት አማያ አልካርሴል ሩሰ ሊቃነ ጳጳሳት ሊዮ 14ኛ በላምፔዱሳ ሐዋርያዊ ጉብኝታቸው ድሆች፣ ተጋላጭ የሆኑትና የተገለሉት ሰዎች የወንጌል መልእክትን ተጠቃሚዎች እንደሆኑና ጉብኝታቸውንም ተጨባጭ መገለጫ አድርገው እንደሚመለከቱት አስረድተዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የስደተኞች ሁኔታን በማስመልከት እንደ ጎርጎሮሳውያኑ በ1951 ዓመተ ምህረት የተደረገ ስምምነት 75ኛ ዓመት መታሰቢያን በዓል በቅርቡ ማክበራቸውን ያስታውሱት አማያ ከሁለተኛው የዓለም ጦርነት በኋላ የተቋቋመው ዓለም አቀፍ ስምምነት የስደተኞችን መብቶች ለመጠበቅና እንዲሰደዱ ለተገደዱ ሰዎች ሕጋዊ ጥበቃ ለማድረግ ያለውን ዘላቂ ጠቀሜታ ገልጸዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ ሰኔ 21 2026 ዓመተ ምህረት ለመልአከ እግዚአብሔር ጸሎት ለተሰበሰቡት ምእመናን ባደረጉት ንግግር ይህን አስፈላጊ ዓለም አቀፍ ሰነድ ለማዘጋጀት ያነሳሳው መንፈስ ዛሬ ኃላፊነት ያለባቸውን የአገራት መሪዎች ሕሊናን ማብራት እንደሚቀጥል ተስፋ አደርጋለሁ ሲሉ መናገራቸው ይታወሳል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በላምፔዱሳ የሚያደርጉት ሐዋርያዊ ጉብኝት ነፍሴር ሩሰ ሊቃነ ጳጳሳት ፍራንቺስኮስ በላምፔዱሳ ያደረጉትን የመጀመሪያ ጉብኝት የሚያስታውስና ይህም በዓለም ዙሪያ የሚገኙ ሰዎች በስደተኞች ላይ የሚያሳዩትን የግዴለሽነት ስሜት እንዲያቆሙ ጥሪ ያቀረቡበት ወቅት እንደነበር ይታወሳል። እንደ ሩሰ ሊቃነ ጳጳሳት ፍራንቺስኮስ ሁሉ ሩሰ ሊቃነ ጳጳሳት ሊዮ 14ኛ ለስደት ምላሽ መስጫ ማዕቀፍ የሆኑትን አራት ግሶች እነሱም ማስተናገድ፣ መከላከል፣ ማስተዋወቅና ማዋሃድ የሚሉ መሆናቸውን አማያ አስታውሰው ስደት ክስተት ሳይሆን ስሞች፣ ፊቶች፣ ታሪክና ቤተሰብ ያላቸው ሰዎች ናቸው ብለው በአንድ አጋጣሚ ሁላችንም ስደተኞችና ጥገኝነት ጥያቄዎች ልንሆን እንችላለን ብለዋል። የሩሰ ሊቃነ ጳጳሳት ሊዮ 14ኛ መልእክት በድንበር ላይ ሰዎችን ሊደርስ ለሚችል ሞት ኃላፊነትን እንዲወስዱና ለሚሰቃዩ ሰዎች ያላቸውን ርኅራኄ እንዲያድሱ ጥሪ ማቅረብን እንደሚቀጥል ያላቸውን እምነት ገልጸዋል። አማያ በተጨማሪም ሩሰ ሊቃነ ጳጳሳት ሊዮ 14ኛ ሰላምን እንደ ማዕከላዊ ጭብጥና ከግዳጅ መፈናቀል መንስኤዎች ጋር ያለውን ቀጥተኛ ግንኙነት እንደሚያመለክት ጠቁመው ቅዱስነታቸው ብዙውን ጊዜ በዓለም አቀፍ ዜናዎች ውስጥ የማይጠቀሱ አገሮችንና ቀውሶችን በተደጋጋሚ እንደሚያስቡ፣ ማያንማርና ሱዳን የመሳሰሉ ቦታዎችን በጸሎታቸው ዘወትር እንደሚያስታውሷቸው፣ ስቃያቸው መዘንጋት የሌለባቸው ንጹሐን ሰዎችን እንደሚያስታውሷቸው ገልጸዋል። የኢየሱሳውያን የስደተኞች አገልግሎት በላምፔዱሳ ውስጥ በቀጥታ ባይገኝም በሲሲሊ የሚገኙት ቡድኖች በደሴቲቱ የሚገኙ በርካታ ስደተኞችን እንደሚደግፉ ታውቋል። የኢየሱሳውያን የስደተኞች አገልግሎት አማካሪና ተሟጋች አማያ በአስተያየታቸው የስደት ፖሊሲዎች ከዓለም አቀፍ የስደተኞች ሕግ፣ ከአውሮጳ የስደተኞች ሕግና በአውሮጳ ኅብረት ከሚወሰዱ የሰብአዊ መብቶች ግዴታዎች ጋር የሚጣጣሙ መሆን እንዳለባቸው አጥብቀው ተናግረዋል። ሰዎች ወደ ቀድሞ መኖሪያቸው እንዲመለሱና ድንበሮች እንዲዘጉ የሚያዙ ፖሊሲዎች መረቀቅ የፈጠረባቸውን ስጋት ገልጸው ስደተኞችና ጥገኝነት ጥያቄዎች አገራቸውን ትተው እንዲወጡ ለሚያደርግ ምክንያት መልስ ማግኘት ቁልፍ ጉዳይ ነው ብለው ወደ መንስኤዎች መሄድና ሰዎችን ማክበር ያስፈልጋል ሲሉ አሳስበዋል። በተጨማሪም ሩሰ ሊቃነ ጳጳሳት ሊዮ 14ኛ በቅርቡ ሰዎች ስደተኞች በመሆናቸው ብቻ ለማስወገድ በሚፈልጉ የስደት ፖሊሲዎች ላይ የሰነዘሩትን ትችት ያስታውሱት አማያ ይህም የግለሰቦች ሁኔታዎችን በመመልከት እያንዳንዱ ሰው በክብር እንዲያዝ በተደጋጋሚ መጠየቃቸውን ገልጸዋል። ውህደት ማለት ስደተኞች የአዳዲስ ማኅበረሰቦች ቋንቋ፣ ሕግና ባህል የሚማሩበት የጋራ ሂደት መሆኑን በማስረዳት አስተናጋጅ ማኅበረሰቦች ስደተኞች የራሳቸውን ማንነትና ባህል እንዲረሱ ማድረግ እንደሌለባቸውና በደስታ ተቀብለው እንዲያስተናግዱ አሳስበዋል።
የኢየሱሳውያን የስደተኞች አገልግሎት አማካሪና ተሟጋች አማያ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላምፔዱሳ ሐዋርያዊ ጉብኝት አስፈላጊ አስተዋጽኦች መካከል አንዱ ስደትን በማስመልከት በሚደረጉ የሕዝብ ውይይቶች ላይ የሰውን ክብር ወደ ነበረበት ለመመለስ ያላቸውን ጽናት እንደሆነ በማመን የሰው ልጅ ክብርና ውበት የመልእክታቸው ማዕከላዊ ጉዳይ

ሆኖ እንደሚቀጥል ተናግረዋል። የግል ምስክርነቶችን ማዳመጥ የተዛባ አመለካከቶችን ለመፈታተንና ርህራሄን ለማሳደግ እንደሚረዳ በማመን ብዙ ስደተኞች የጋራ ሰብአዊነታቸውን እውቅና ብቻ የሚፈልጉ መሆናቸውን የኢየሱሳውያን የስደተኞች አገልግሎት አማካሪና ተሟጋች አማያ በአስተያየታቸው ገልጸዋል። ክብራትና ክብራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሰኔ 27 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት ለክርስቲያን ባለተዳሮችና ለምእመናን በሙሉ ካስተላለፉት የድህረ ሲኖዶስ ሐዋርያዊ ምክር መካከል ከአንቀጽ 142 እስከ አንቀጽ 149 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን።

ፍቅር በቤተሰብ ውስጥ ጠንካራ ስሜታዊ ፍቅር። ሁለተኛው የቫቲካን ጉባኤ እንደሚያስተምረው ይህ የትዳር ፍቅር የሰውን ሁለንተናዊ ጥቅም ያካትታል። ለመንፈስ ስሜቶችና ለነርሱም አካላዊ መገለጫ ልዩ ክብር ይሰጣል። ለጋብቻ የተገባ ወዳጅነትን ልዩ ባህሪና መገለጫ ያስከብራል። በዚህ ምክንያት ደስታ ወይም ስሜት የሌለበት ፍቅር ከእግዚአብሔር ጋር ያለውን የሰውን ልብ አንድነት ለማሳየት በቂ አይደለም። መንፈሳውያን ሰዎች ሁሉ እንዳረጋገጡት መለኮታዊ ፍቅርና ሰማያዊ ፍቅር የሚፈልጉትን ተምሳሌት የሚያገኙት በወዳጅነት፣ በልጅ ፍቅር ወይም በዓላማ ጽናት ውስጥ ሳይሆን በጋብቻ ፍቅር ውስጥ ነው። ለዚህም ምክንያቱ የጋብቻ ፍቅር ሙሉእነት ነው። እውነታው ይህ ከሆነ ታዲያ ቆም ብለን በጋብቻ ውስጥ ስለሚያጋጥሙ ስሜቶችና ወሲባዊነት የማንናገረው ለምንድን ነው? የስሜቶች ዓለም። የጥንት ሰዎች ጥልቅ የፍቅር ስሜቶች የሚሏቸው ምኞቶችና ስሜቶች ሁሉ በትዳር ሕይወት ውስጥ ትልቅ ስፍራ አላቸው። እነዚህ ስሜቶች ሌላው ሰው በሚያገኝበትና የሌላው ሰው ሕይወት አካል በሚሆንበት ጊዜ ይነቃቃሉ። ሌሎች ነገሮችን መቅረብ የሕያዋን ፍጥሯን ሁሉ ባሕሪ ሲሆን፣ ይህ ዝንባሌ ምንጊዜም ደስታን ወይም ሲቃይን፣ ፍስሐን ወይም ሐዘንን፣ እርኅራኄን ወይም ፍርሃትን የመሰሉ መሠረታዊ ስሜታዊ ምልክቶች አሉት። እነዚህም ስሜቶች እጅግ መሠረታዊ በሆነ የሥነ ልቦና ተግባር ላይ የተመሠረቱ ናቸው። ሰዎች በዚህ ዓለም ላይ ይኖራሉ። የሚያደርጉትና የሚሹት ነገር ሁሉ በስሜት የተሞላ ነው። ኢየሱስ እውነተኛ ሰው በመሆኑ ስሜቶቹን ገለጸ። ኢየሩሳሌም ባልተቀበለችው ጊዜ አዘነ። በማቴዎስ ወንጌል ምዕራፍ 23 ከቁጥር 27 በዚያም ምክንያት አለቀሰ። በሉቃስ ወንጌል ምዕራፍ 19 ከቁጥር 41 እንደዚሁም በሌሎች ሰዎች መከራ እጅግ አዘነ። በማርቆስ ወንጌል ምዕራፍ 6 ከቁጥር 34 ሐዘናቸው እጅግ ተሰማው። በዮሐንስ ወንጌል ምዕራፍ 11 ከቁጥር 33 በጓደኛው ሞት አለቀሰ። በዮሐንስ ወንጌል ምዕራፍ 11 ከቁጥር 53 እነዚህ የስሜታዊነቱ ምሳሌዎች ሰብአዊ ልቡ ምን ያህል ለሌሎች ክፍት እንደሆነ ያሳያሉ። ስሜትን መለማመድ በራሱ ከግብረ ገብ አኳያ ጥሩም መጥፎም አይደለም። የምኞት ወይም የጥላቻ ስሜት መቀስቀስ ኃጢአትም የሚያስነቅፍም አይደለም። ከግብረ ገብ አኳያ ጥሩ ወይም መጥፎ የሚሆነው በተወሰኑ ስሜት ላይ ተመስርተን ወይም በዚያ ስሜት ተጽዕኖ ስር ሆነን የምናደርገው ነገር ነው። ሆኖም ስሜቶች ሲቀሰቅሱ ወይም ሲፈልጉ፣ ከዚህም የተነሳ ክፉ ድርጊት ብንፈጽም፣ ይህ ክፉ ነገር እነዚህን ስሜቶች ለመቀጣጠል ለሚደረግ ውሳኔና ለክፉ ድርጊቶቹ ውጤት ምክንያት ይሆናል። በተመሳሳይ በአንድ ሰው ውበት መማረክ ወዲያው ጥሩ ነገር ነው ማለት አይቻልም። በዚያ ሰው መማረክ ግን እርሱን ወይም እርሷን ለመጫን ከሆነ ስሜቴ የሚያገለግለው ራስ ወዳድነትን ብቻ ነው። ደስታ ስለሚሰማን ብቻ ጥሩዎች ነን ብለን ማመን ትልቅ ቅዠት ነው። ለመወደድ ትልቅ ፍላጎት ስላላቸው ብቻ በትልቁ የማፍቀር አቅም አለን ብሎ የሚያስቡ ነገር ግን ሌሎችን የሚያስደስት ነገር የማድረግ ጥረት የሌላቸው ሰዎች አሉ። እነዚህ ሰዎች በራሳቸው ፍላጎቶችና ምኞቶች የተጠመዱ ናቸው። እነዚህን የመሰሉ ሁኔታዎች ሲያጋጥሙ ስሜቶች ከትልልቆቹ እሴቶች ይርቃሉ። ጤናማና ደስተኛ የቤተሰብ ሕይወት እንዳይዳብር የሚያደርገውን ራስህን ብቻ ወዳድነትን ይደብቃሉ። ጥልቅ ስሜት ከነጻ ምግባር ጋር ከተያያዘ የዚያን ድርጊት ጥልቀት ያሳያል። የጋብቻ ፍቅር የሰው ስሜታዊ ሕይወት መላውን ቤተሰብ የሚጠቅምና የዚያን ቤተሰብ የጋራ ሕይወት የሚያገለግል መሆኑን ለማረጋገጥ ጥረት ያደርጋል።
አንድ ቤተሰብ ጠንካራ የሚሆነው የአባላቱ ስሜታዊ ህይወት ተላላቅ ውሳኔዎችንና እሴቶችን የሚያፍን ሳይሆን የእያንዳንዱን ነጻነት የሚከተል ከነርሱም የሚመነጭ ለሁሉም የሚጠቅም መልኩ እርሱን የሚያዳብር የሚያጣራና የሚያስማማ የስሜት አይነት ሲሆን ነው። እግዚአብሔር የልጆቹን ደስታ ይወዳል። ይህ ነገሮችን የመተው ውሳኔን ያካተተ የትምህርት ሂደትን ይጠይቃል። ይህ የቤተ ክርስቲያን አስተሳሰብ የሰውን ደስታ ይቃርናል በሚል ሰበብ ብዙውን ጊዜ ተቀባይነት ሳያገኝ ቆይቷል። ቤኔዲክቶስ 16ኛ ቤተ ክርስቲያን በትእዛዟና በክልከላዎቿ ሁሉ በሕይወት ውስጥ እጅግ ክቡር የሚባለውን ነገር ወደ ምሬት አትቀይረውምን? የፈጣሪ ስጦታ የሆነው ደስታ በራሱ መለከታዊ ተምሳሌት የሆነውን ደስታ ሲሰጠን እምብልታ አትናፋምን? በማለት ይህን ክስ በታላቅ ግልጽነት አጠቃልሎታል። በክርስትና ሃይማኖት ውስጥ የተጋነኑና አፈንጋጭ የብሂትውና አይነቶች የነበሩ ቢሆንም የቤተ ክርስቲያን ይፋ አስተምሮ ለቅዱሳን መጻሕፍት ታማኝ በመሆን ፍቅርን ራሱን አልጣላውም በሽፍንፍንና አጥፊ በሆነው የፍቅር አይነት ላይ ጦርነት አወጀ እንጂ። ምክንያቱም አስመሳይ የፍቅር አምልኮ የፍቅርን መለኮታዊ ክብር ይገፋፋል፣ ሰባዊ ክብርንም ያዋረዳል ሲሉ ምላሽ ሰጥተዋል። ስለዚህ በስሜትና በተፈጥሮ ባህሪ ዙሪያ ትምህርት መስጠት ያስፈልጋል። ይህም አንዳንዴ ገደብ ማስቀመጥን ይጠይቃል። ከልክ ያለፈ ቁጥጥር የሌለበት ወይም መሳጭ የደስታ አይነት የኋላ ኋላ ደስታን ያዳክማል፣ ያጎድፋል፣ የቤተሰብ ሕይወትንም ይጎዳል። አንድ ሰው ጥልቅ ስሜቶችን ወደ ውብና ጤናማ መንገድ እንዲያመሩ ይበልጥ ለሌሎች ጥቅም ቅድሚያ ወደሚሰጥና በቤተሰብ ልብ ውስጥ የእርስ በርስ ግንኙነቶችን ወደ ማዳበር የተቀናጀ የግል ስኬት እንዲያተኩሩ ሊያደርግ ይችላል። ይህ ማለት ግን ጥልቅ የሆነ ደስታ የሚገኝባቸው ወቅቶች መተው ሳይሆን ይልቁንም ከሌሎች የልግስና፣ የትዕግስት፣ የተስፋና ዓላማን ለማሳካት ከሚደረግ አድካሚ የትግል ወቅቶች ጋር ማቀናጀት ነው። የቤተሰብ ሕይወት ማለት ይህ ሁሉ ነው። እርሱንም በሙላት መኖር ይገባል። አንዳንድ የመንፈሳዊነት ፈርጆች ከሥቃይ ተላቅቆ በነጻነት ጎዳና ለመራመድ ከተፈለገ ምኞት መጥፋት አለበት ሲሉ ያስተምራሉ። እኛ ግን እግዚአብሔር የሰዎችን ደስታ እንደሚወድ እናምናለን። ፈጣሪያችን ደስ እንዲለን ሁሉንም ነገር አትረፍርፎ ይሰጠናል። በአንደኛ ጢሞቴዎስ መልእክት ምዕራፍ 6 ከቁጥር 17 በታላቅ ፍቅሩም ልጅ ሆይ በሚቻልህ መጠን ራስህን በመልካም አስተዳደር አዘጋጅ፣ የዛሬው ደስታ አያመልጥህ። በሥራክ መጽሐፍ ምዕራፍ 14 ከቁጥር 11 እስከ 14 ብሎ ሲነግረን ሐሴት እናደርግ። እንደዚሁም ባለትዳር ጥንዶች ጊዜው መልካም ሲሆን ደስ ይበል። በመጽሐፈ መክብብ ምዕራፍ 7 ከቁጥር 14 የሚለውን የመጽሐፍ ቅዱስን ትእዛዝ ሲሰሙ ለእግዚአብሔር ፍቃድ ምላሽ ይሰጣሉ። ስለዚህ ቁም ነገሩ ደስታ በተለያዩ የሕይወት ጊዜያት የሚከሰት በጋራ ፍቅር ፍላጎት ላይ የተመሠረተና የተለያዩ መገለጫዎች ያሉት መሆኑን በነጻነት ማወቅ መቻል ነው። በዚህ ረገድ እይታችንን በሚያጋርደን በአንድ ውስን ተመክሮ እንዳንጠመድ ንቃተ ሕሊናችንን እንድናሰፋ የሚያበረታቱንን አንዳንድ የምሥራቅ ሊቃውንት ማመስገን እንችላለን። ንቃተ ሕሊናን ማስፋት የማስፋቱንና የማጥራቱን ያህል ምኞትን መካድ ወይም ማጥፋት አይደለም። ምንጭ፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናትና ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮች እና ለምዕመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 142 እስከ 149 ላይ የተወሰደ መሆኑን ለመግለጽ እወዳለሁ።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ሰኔ 27 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሐዋርያዊ ጉብኝት ወደ ላምፔዱሳ መድረሳቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። የርዕሰ ሊቃነ ጳጳሳት ሊዮ የላምፔዱሳ ጉብኝት በአውሮፓ ድንበር የአንድነት ምስክርነት እንደሆነ መገለጹን በሁለተኛው ዜናችን እናስደምጣችኋለን። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላምፔዱሳ ጉብኝት የስደት ቀውስን ይበልጥ እንደሚያጎላ መገለጹን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለሐዋርያዊ ጉብኝት ወደ ላምፔዱሳ መድረሳቸው ተገለጸ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ሰኔ 27 2018 ዓ.ም ተመረጠዋት ደቡባዊ የጣሊያን ደሴት ወደ ሆነች ላምፔዱሳ ደርሰዋል። የጣሊያን ደሴት ላምፔዱሳ ከአፍሪካ ወደ አውሮፓ በባህር ለሚጓዙ ስደተኞች ዋና መዳረሻ ስትሆን በዚህች ደሴት ሐዋርያዊ ጉብኝታቸውን አድርገዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ሰኔ 27 2018 ዓመተ ምህረት ከጧቱ 2 ሰዓት ከ54 ደቂቃ ወደ ላምፔዱሳ ደርሰው ሐዋርያዊ ጉብኝታቸውን የጀመሩ ሲሆን ይህች የደቡብ ጣሊያን ደሴት በተለይም ከሰሜን አፍሪካ ወደ አውሮፓ አደገኛ የባህር ጉዞ ለሚያደርጉት ስደተኞች መዳረሻ እንደሆነች ይታወቃል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በጉብኝታቸው መጀመሪያ በደሴቲቱ የሚገኙና በባህር ላይ ጉዞ ህይወታቸውን ያጡ በርካታ ስደተኞች የተቀበሩበትን ስፍራ እንደሚጎበኙ፣ ከዚያም ወደ አውሮፓ መሄጃ በር በመባል የሚታወቀውን ሐውልት ለመጎብኘትና ወደ አውሮፓ ለመድረስ ሲሞክሩ ህይወታቸውን ያጡ ስደተኞች መታሰቢያ እንደሚጎበኙ የጉብኝታቸው መርሃ ግብር አመልክቷል። ቅዱስነታቸው ቀጥለውም ፋቫሎሮ ፒየር በተባለ ስፍራ ከስደተኞች ጋር ከተገናኙ በኋላ ለቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ መታሰቢያነት የተሠራውን ሐውልት እንደሚባርኩ ታውቋል። የቅዱስነታቸው የላምፔዱሳ ጉብኝት የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ እንደ ጎርጎሮሳውያኑ ሐምሌ 8 2013 ዓ ም ከሮም ውጭ ለመጀመሪያ ጊዜ ያደረጉት የላምፔዱሳ ሐዋርያዊ ጉብኝት እንደሚያስታውስ ተገልጿል። በመጨረሻም ቅዱስነታቸው ወደ ሮም ከመመለሳቸው በፊት መሥዋዕተ ቅዳሴን ካቀረቡ በኋላ ከአካባቢው ባለሥልጣናት፣ ከሕፃናትና ከበጎ ፈቃደኞች ጋር ሰላምታ ከተለዋወጡ በኋላ ማታ 12 ሰዓት ተኩል ላይ ከላምፔዱሳ ተነስተው ከምሽቱ 1 ሰዓት ከ45 ደቂቃ ላይ ወደ ሮም እንደሚደርሱ ይጠበቃል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላምፔዱሳ ጉብኝት በአውሮፓ ድንበር የአንድነት ምስክርነት መሆኑ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ላምፔዱሳን በጎበኙበት ወቅት የሜዲትራኒያን የባህር ዳርቻ የወንድማማችነትና የተስፋ ምልክት እንዲሆን ያደረጉትን የደሴቲቱ ነዋሪዎችና ስደተኞችን አመስግነዋል። ቅዳሜ ሰኔ 27 2018 ዓ ም ጠዋት በ6000 የሚገመቱ የላምፔዱሳ ደሴት ነዋሪዎች ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ለመቀበል በየጎዳናዎች ላይ ተሰልፈው ወደ ስደተኞች የመቃብር ስፍራ፣ ወደ አውሮፓ የመታሰቢያ ሐውልትና ወደ ፋቫሎሮ ፒር በሚወስደው መንገድ ላይ ቅዱስነታቸውን የተቀበሉ ሲሆን በመጨረሻም ቅዱስነታቸው የስፖርት ሜዳውን ከሞሉት ምዕመናን ጋር መሥዋዕተ ቅዳሴን ካቀረቡ በኋላ የአካባቢውን ማኅበረሰብ አመስግነዋል። በባህር ዳርቻ የተገኙት በ10 ሺዎች የሚቆጠሩ ምዕመናን ከስደተኞችና ጥገኝነት ጠያቂዎች ጋር ሆነው ላሳዩት አንድነት፣ ለባህር ላይ አደጋ የተጋለጡ ስደተኞችን እንደ ወንድምና እህት በመቁጠር እርስ በርስ ለመዋደድ በመምረጣቸው አመስግነው አጋርነታቸውን ማሳየት ብቻ ሳይሆን በጉዟቸው ወቅት ይበልጥ የተቸገሩትን ያገዙ ስደተኞችንም አመስግነዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመሥዋዕተ ቅዳሴው ላይ ባሰሙት ቃለ ምዕዳን ወንድሞችና እህቶች ሆይ፣ ለሌሎች ለመድረስ ያላችሁ ፍላጎት እንደ ቀላል የሚወሰድና በድንገት የሚከሰት ባለመሆኑ አመሰግናችኋለሁ ብለዋል። ትንሿ የሲሲሊ ደሴት ከዋናው የጣሊያን ክልል ይልቅ ወደ ቱኒዚያ የባህር ዳርቻ የምትቀርብ ስትሆን ለዘመናትና በተለይም ባለፉት 2 አስርት ዓመታት ከሰሜን አፍሪካ አደገኛውን የሜዲትራኒያን ባህር ለመሻገር ለሚሞክሩ ስደተኞችና ጥገኝነት ጠያቂዎች ተፈጥሯዊ የመዳረሻ ቦታ ሆናለች። ከጦርነት ከስደትና ከድህነት የሚሸሹ ስፍር ቁጥር የሌላቸው ወንዶች፣ ሴቶችና ልጆች በተለይም እንደ ጎርጎሮሳውያኑ በ2011 ዓ.ም የአረብ የጸደይ አብዮት ንቅናቄ ወቅትና በ2015 ዓ.ም የሱሪያ ጦርነት ወቅት ወደ ላምፔዱሳ የባህር ዳርቻ ደርሰዋል። በ2023 ዓ.ም በአንድ ሳምንት ውስጥ ብቻ ወደ 10 ሺህ የሚጠጉ ሰዎች ወደ ደሴቲቱ የደረሱ ሲሆን ይህም የላምፔዱሳ ነዋሪ ሕዝብ ቁጥር እጥፍ እንደሚጠጋ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ሰኔ 27 2018 ዓ ም ጠዋት በላምፔዱሳ ያደረጉትን ሐዋርያዊ ጉብኝት በፎቶግራፎችና በቴሌቪዥን ምስሎች አማካኝነት የተከታተሉት ሰዎች ምንም አይነት ስደተኛና ጥገኝነት ጥያቄ የማይታይበት ሁኔታ መኖሩን ሲገነዘቡ ሳይገረሙ እንዳልቀሩ ተነግሯል። በደሴቲቱ ለመቆየት ከመረጡትና ነፍስ በማዳንና አቀባበል በማድረግ ወሳኝ ሚና ከሚጫወቱት በተጨማሪ ወደ ሌሎች የመቀበያ ማዕከላት ከመዛወራቸው በፊት በላምፔዱሳ ማዕከል ከ24 እስከ 48 ሰዓታት ብቻ እንደሚቆዩ ታውቋል። አውሮፓ እስካሁን ድረስ እጅግ ገዳቢ የሆኑ የስደት ፖሊሲዎቿን እያጠናከረች ባለችበት ወቅትና በፍጥነት የመመለሻ ማዕከላት በመመስረት ላይ ባተኮረችበት ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላምፔዱሳ ነዋሪዎች በህብረት ሊያሳኩ በሚችሉት ነገር ትንቢታዊ ምልክት ሆነው እንዲቀጥሉ አበረታተዋል።
መለያየትንና ልዩነትን በማሸነፍ ኢኮኖሚው የፍጥረትን ክብካቤንና ማህበራዊ ወዳጅነትን ዛሬውኑ የሚፈልገው ዓለም በሰብአዊነት ውህደት ውስጥ አንድ ላይ የሚሰበሰብበትን መሰረት ጥለዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የሩስ ሊቃነ ጳጳሳት ሊዮ 14ኛ የላምፒዱሳ ጉብኝት የስደት ቀውስን አጉልቶ እንደሚያሳይ ተገለጸ። ሩስ ሊቃነ ጳጳሳት ሊዮ 14ኛ በላምፔዱሳ ከሚያደርጉት ሐዋርያዊ ጉብኝት ቀደም ብሎ የኢየሱሳውያን የስደተኞች አገልግሎት አማካሪና ተሟጋጅ አማያ ቫልካሲየር በሰጡት አስተያየት ቅዱስነታቸው በደሴቲቱ የሚያደርጉት ሐዋርያዊ ጉብኝት ወሳኝ በሆነ ወቅት የሚካሄድና የሰውን ልጅ ዋና ማዕከል በማድረግ መልእክት የሚያስተላልፉበት መሆኑን አስረድተዋል። የቅዱስነታቸው መልእክት ዋና ዓላማ ብዙውን ጊዜ ችላ የሚባሉ እንደ ማያንማርና ሱዳን ባሉ አካባቢዎች በሚቀሰቀሱ ጦርነቶች ምክንያት ለስደትና መፈናቀል የሚጋለጡ ንጹሐን ሰዎችን ለማስታወስ የሚያግዝ ኃይለኛ መልእክት ያለውና ዓለም ሰብአዊ ክብርንና አንድነትን ማዕከል እንዲያደርግ ጥሪ የሚያቀርብ እንደሚሆን ያላቸውን እምነት ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በላምፔዱሳ የሚያደርጉት ሐዋርያዊ ጉብኝት ከዚህ በፊት የቀድሞ ሩስ ሊቃነ ጳጳሳት ፍራንቸስኮስ የከፈቱት መንገድ እንደሚቀጥል ይጠበቃል። ነፍሲየር ሩስ ሊቃነ ጳጳሳት ፍራንቸስኮስ እንደ ጎርጎሮሳውያኑ በ2013 ዓመተ ምህረት ከስደተኞችና ከጥገኝነት ጥያቄዎች ጋር ለመገናኘት ያደረጉት የመጀመሪያው ሐዋርያዊ ጉብኝታቸው ትንሿን የሜዲትራኒያን ደሴት ላምፔዱሳን የአብሮነት ምልክት ማድረጉ ታውቋል። ያ ታሪካዊ የሩስ ሊቃነ ጳጳሳት ፍራንቸስኮስ ሐዋርያዊ ጉብኝት ዓለም አቀፋዊ ግዴለሽነትን በማውገዝ ወንድምህ የት አለ የሚለውን ጥያቄ ሲያቀርብ ቆይቷል። በኢየሱሳውያን የስደተኞች አገልግሎት ዓለም አቀፍ ተሟጋችና አማካሪ የሆኑት አማያ ቫልካሲየር ሩስ ሊቃነ ጳጳሳት ሊዮ 14ኛ በላምፔዱሳ ሐዋርያዊ ጉብኝታቸው ድሆች፣ ተጋላጭ የሆኑትና የተገለሉት ሰዎች የወንጌል መልእክትን ተጠቃሚዎች እንደሆኑና ጉብኝታቸውንም ተጨባጭ መገለጫ አድርገው እንደሚመለከቱት አስረድተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ የስደተኞች ሁኔታን በማስመልከት እንደ ጎርጎሮሳውያኑ በ1951 ዓመተ ምህረት የተደረገ ስምምነት 75ኛ ዓመት መታሰቢያን በዓል በቅርቡ ማክበራቸውን ያስታውሱት አማያ ከሁለተኛው የዓለም ጦርነት በኋላ የተቋቋመው ዓለም አቀፍ ስምምነት የስደተኞችን መብቶች ለመጠበቅና እንዲሰደዱ ለተገደዱ ሰዎች ሕጋዊ ጥበቃ ለማድረግ ያለውን ዘላቂ ጠቀሜታ ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ ሰኔ 21 2026 ዓመተ ምህረት ለመልአከ እግዚአብሔር ጸሎት ለተሰበሰቡት ምዕመናን ባደረጉት ንግግር ይህን አስፈላጊ ዓለም አቀፍ ሰነድ ለማዘጋጀት ያነሳሳው መንፈስ ዛሬ ኃላፊነት ያለባቸውን የአገራት መሪዎች ሕሊናን ማብራት እንደሚቀጥል ተስፋ አደርጋለሁ ሲሉ መናገራቸው ይታወሳል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በላምፔዱሳ የሚያደርጉት ሐዋርያዊ ጉብኝት ነፍሲየር ሩስ ሊቃነ ጳጳሳት ፍራንቸስኮስ በላምፔዱሳ ያደረጉትን የመጀመሪያ ጉብኝት የሚያስታውስና ይህም በዓለም ዙሪያ የሚገኙ ሰዎች በስደተኞች ላይ የሚያሳዩትን የግዴለሽነት ስሜት እንዲያቆሙ ጥሪ ያቀረቡበት ወቅት እንደነበር ይታወሳል። እንደ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ሁሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለስደት ምላሽ መስጫ ማዕቀፍ የሆኑትን አራት ግሶች እነሱም ማስተናገድ፣ መከላከል፣ ማስተዋወቅና ማዋሃድ የሚሉ መሆናቸውን አማያ አስታውሰው ስደት ክስተት ሳይሆን ስሞች፣ ፊቶች፣ ታሪክና ቤተሰብ ያላቸው ሰዎች ናቸው ብለው በአንድ አጋጣሚ ሁላችንም ስደተኞችና ጥገኝነት ጥያቄዎች ልንሆን እንችላለን ብለዋል። የሩስ ሊቃነ ጳጳሳት ሊዮ 14ኛ መልእክት በድንበር ላይ ሰዎችን ሊደርስ ለሚችል ሞት ኃላፊነትን እንዲወስዱና ለሚሰቃዩ ሰዎች ያላቸውን ርኅራኄ እንዲያድሱ ጥሪ ማቅረብን እንደሚቀጥል ያላቸውን እምነት ገልጸዋል። አማያ በተጨማሪም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰላምን እንደ ማዕከላዊ ጭብጥና ከግዳጅ መፈናቀል መንስኤዎች ጋር ያለውን ቀጥተኛ ግንኙነት እንደሚያመለክት ጠቁመው ቅዱስነታቸው ብዙውን ጊዜ በዓለም አቀፍ ዜናዎች ውስጥ የማይጠቀሱ አገሮችንና ቀውሶችን በተደጋጋሚ እንደሚያስቡ፣ ማያንማርና ሱዳን የመሳሰሉ ቦታዎችን በጸሎታቸው ዘወትር እንደሚያስታውሷቸው፣ ስቃያቸው መዘንጋት የሌለባቸው ንጹሐን ሰዎችን እንደሚያስታውሷቸው ገልጸዋል። የኢየሱሳውያን የስደተኞች አገልግሎት በላምፔዱሳ ውስጥ በቀጥታ ባይገኝም በሲሲሊ የሚገኙት ቡድኖች በደሴቲቱ የሚገኙ በርካታ ስደተኞችን እንደሚደግፉ ታውቋል። የኢየሱሳውያን የስደተኞች አገልግሎት አማካሪና ተሟጋች አማያ በአስተያየታቸው የስደት ፖሊሲዎች ከዓለም አቀፍ የስደተኞች ሕግ፣ ከአውሮጳ የስደተኞች ሕግና በአውሮጳ ኅብረት ከሚወሰዱ የሰብአዊ መብቶች ግዴታዎች ጋር የሚጣጣሙ መሆን እንዳለባቸው አጥብቀው ተናግረዋል። ሰዎች ወደ ቀድሞ መኖሪያቸው እንዲመለሱና ድንበሮች እንዲዘጉ የሚያዙ ፖሊሲዎች መረቀቅ የፈጠረባቸውን ስጋት ገልጸው ስደተኞችና ጥገኝነት ጥያቄዎች አገራቸውን ትተው እንዲወጡ ለሚያደርግ ምክንያት መልስ ማግኘት ቁልፍ ጉዳይ ነው ብለው ወደ መንስኤዎች መሄድና ሰዎችን ማክበር ያስፈልጋል ሲሉ አሳስበዋል።
በተጨማሪም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅርቡ ሰዎች ስደተኞች በመሆናቸው ብቻ ለማስወገድ በሚፈልጉ የስደት ፖሊሲዎች ላይ የሰነዘሩትን ትችት ያስታውሱት አማያ፣ ይህም የግለሰቦች ሁኔታዎችን በመመልከት እያንዳንዱ ሰው በክብር እንዲያዝ በተደጋጋሚ መጠየቃቸውን ገልጸዋል። ውህደት ማለት ስደተኞች የአዳዲስ ማህበረሰቦች ቋንቋ፣ ህግና ባህል የሚማሩበት የጋራ ሂደት መሆኑን በማስረዳት አስተናጋጅ ማህበረሰቦች ስደተኞች የራሳቸውን ማንነትና ባህል እንዲረሱ ማድረግ እንደሌለባቸውና በደስታ ተቀብለው እንዲያስተናግዱ አሳስበዋል። የኢየሱሳውያን የስደተኞች አገልግሎት አማካሪና ተሟጋች አማያ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላምፔዱሳ ሐዋርያዊ ጉብኝት አስፈላጊ አስተዋጽኦች መካከል አንዱ ስደትን በማስመልከት በሚደረጉ የህዝብ ውይይቶች ላይ የሰውን ክብር ወደ ነበረበት ለመመለስ ያላቸውን ጽናት እንደሆነ በማመን የሰው ልጅ ክብርና ውበት የመልእክታቸው ማዕከላዊ ጉዳይ ሆኖ እንደሚቀጥል ተናግረዋል። የግል ምስክርነቶችን ማዳመጥ የተዛባ አመለካከቶችን ለመፈታተንና ርህራሄን ለማሳደግ እንደሚረዳ በማመን ብዙ ስደተኞች የጋራ ሰብአዊነታቸውን እውቅና ብቻ የሚፈልጉ መሆናቸውን የኢየሱሳውያን የስደተኞች አገልግሎት አማካሪና ተሟጋች አማያ በአስተያየታቸው ገልጸዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሰኔ 27 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ከአንቀጽ 142 እስከ አንቀጽ 149 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

ፍቅር በቤተሰብ ውስጥ ጠንካራ ስሜታዊ ፍቅር። ሁለተኛው የቫቲካን ጉባኤ እንደሚያስተምረው ይህ የትዳር ፍቅር የሰውን ሁለንተናዊ ጥቅም ያካትታል። ለመንፈስ ስሜቶችና ለነርሱም አካላዊ መገለጫ ልዩ ክብር ይሰጣል። ለጋብቻ የተገባ ወዳጅነትን ልዩ ባህሪና መገለጫ ያስከብራል። በዚህ ምክንያት ደስታ ወይም ስሜት የለለበት ፍቅር ከእግዚአብሔር ጋር ያለውን የሰውን ልብ አንድነት ለማሳየት በቂ አይደለም። መንፈሳውያን ሰዎች ሁሉ እንዳረጋገጡት መለኮታዊ ፍቅርና ሰማያዊ ፍቅር የሚፈልጉትን ተምሳሌት የሚያገኙት በወዳጅነት፣ በልጅ ፍቅር ወይም በዓላማ ጽናት ውስጥ ሳይሆን በጋብቻ ፍቅር ውስጥ ነው። ለዚህም ምክንያቱ የጋብቻ ፍቅር ሙሉነት ነው። እውነታው ይህ ከሆነ ታዲያ ቆም ብለን በጋብቻ ውስጥ ስለሚያጋጥሙ ስሜቶችና ወሲባዊነት የማንናገረው ለምንድን ነው? የስሜቶች ዓለም። የጥንት ሰዎች ጥልቅ የፍቅር ስሜቶች የሚሏቸው ምኞቶችና ስሜቶች ሁሉ በትዳር ሕይወት ውስጥ ትልቅ ስፍራ አላቸው። እነዚህ ስሜቶች ሌላው ሰው በሚያገኝበትና የሌላው ሰው ሕይወት አካል በሚሆንበት ጊዜ ይነቃቃሉ። ሌሎች ነገሮችን መቅረብ የሕያዋን ፍጥሯን ሁሉ ባሕሪ ሲሆን፣ ይህ ዝንባሌ ምንጊዜም ደስታን ወይም ሲቃይን፣ ፍስሐን ወይም ሐዘንን፣ እርኅራኄን ወይም ፍርሃትን የመሰሉ መሠረታዊ ስሜታዊ ምልክቶች አሉት። እነዚህም ስሜቶች እጅግ መሠረታዊ በሆነ የሥነ ልቦና ተግባር ላይ የተመሠረቱ ናቸው። ሰዎች በዚህ ዓለም ላይ ይኖራሉ። የሚያደርጉትና የሚሹት ነገር ሁሉ በስሜት የተሞላ ነው። ኢየሱስ እውነተኛ ሰው በመሆኑ ስሜቶቹን ገለጸ። ኢየሩሳሌም ባልተቀበለችው ጊዜ አዘነ። በማቴዎስ ወንጌል ምዕራፍ 23 ከቁጥር 27 በዚያም ምክንያት አለቀሰ። በሉቃስ ወንጌል ምዕራፍ 19 ከቁጥር 41 እንደዚሁም በሌሎች ሰዎች መከራ እጅግ አዘነ። በማርቆስ ወንጌል ምዕራፍ 6 ከቁጥር 34 ሐዘናቸው እጅግ ተሰማው። በዮሐንስ ወንጌል ምዕራፍ 11 ከቁጥር 33 በጓደኛው ሞት አለቀሰ። በዮሐንስ ወንጌል ምዕራፍ 11 ከቁጥር 53 እነዚህ የስሜታዊነቱ ምሳሌዎች ሰብአዊ ልቡ ምን ያህል ለሌሎች ክፍት እንደሆነ ያሳያሉ። ስሜትን መለማመድ በራሱ ከግብረገብ አኳያ ጥሩም መጥፎም አይደለም። የምኞት ወይም የጥላቻ ስሜት መቀስቀስ ኃጢአትም የሚያስነቅፍም አይደለም። ከግብረ ገብ አኳያ ጥሩ ወይም መጥፎ የሚሆነው በተወሰኑ ስሜት ላይ ተመስርተን ወይም በዚያ ስሜት ተጽዕኖ ስር ሆነን የምናደርገው ነገር ነው። ሆኖም ስሜቶች ሲቀሰቅሱ ወይም ሲፈልጉ፣ ከዚህም የተነሳ ክፉ ድርጊት ብንፈጽም፣ ይህ ክፉ ነገር እነዚህን ስሜቶች ለመቀጣጠል ለሚደረግ ውሳኔና ለክፉ ድርጊቶቹ ውጤት ምክንያት ይሆናል። በተመሳሳይ በአንድ ሰው ውበት መማረክ ወዲያው ጥሩ ነገር ነው ማለት አይቻልም። በዚያ ሰው መማረክ ግን እርሱን ወይም እርሷን ለመጫን ከሆነ ስሜቴ የሚያገለግለው ራስ ወዳድነትን ብቻ ነው። ደስታ ስለሚሰማን ብቻ ጥሩዎችንን ብለን ማመን ትልቅ ቅዠት ነው። ለመወደድ ትልቅ ፍላጎት ስላላቸው ብቻ በትልቁ የማፍቀር አቅም አለን ብሎ የሚያስቡ ነገር ግን ሌሎችን የሚያስደስት ነገር የማድረግ ጥረት የሌላቸው ሰዎች አሉ። እነዚህ ሰዎች በራሳቸው ፍላጎቶችና ምኞቶች የተጠመዱ ናቸው። እነዚህን የመሰሉ ሁኔታዎች ሲያጋጥሙ ስሜቶች ከትልልቆቹ እሴቶች ይርቃሉ። ጤናማና ደስተኛ የቤተሰብ ሕይወት እንዳይዳብር የሚያደርገውን ራስህን ብቻ ወዳድነትን ይደብቃሉ። ጥልቅ ስሜት ከነጻ ምግባር ጋር ከተያያዘ የዚያን ድርጊት ጥልቀት ያሳያል። የጋብቻ ፍቅር የሰው ስሜታዊ ሕይወት መላውን ቤተሰብ የሚጠቅምና የዚያን ቤተሰብ የጋራ ሕይወት የሚያገለግል መሆኑን ለማረጋገጥ ጥረት ያደርጋል።
አንድ ቤተሰብ ጠንካራ የሚሆነው የአባላቱ ስሜታዊ ህይወት ተላላቅ ውሳኔዎችንና እሴቶችን የሚያፍን ሳይሆን የእያንዳንዱን ነጻነት የሚከተል ከነርሱም የሚመነጭ ለሁሉም የሚጠቅም መልኩ እርሱን የሚያዳብር የሚያጣራና የሚያስማማ የስሜት አይነት ሲሆን ነው። እግዚአብሔር የልጆቹን ደስታ ይወዳል። ይህ ነገሮችን የመተው ውሳኔን ያካተተ የትምህርት ሂደትን ይጠይቃል። ይህ የቤተ ክርስቲያን አስተሳሰብ የሰውን ደስታ ይቃርናል በሚል ሰበብ ብዙውን ጊዜ ተቀባይነት ሳያገኝ ቆይቷል። ቤኔዲክቶስ 16ኛ ቤተ ክርስቲያን በትእዛዝዋና በክልከላዎቿ ሁሉ በሕይወት ውስጥ እጅግ ክቡር የሚባለውን ነገር ወደ ምሬት አትቀይረውምን? የፈጣሪ ስጦታ የሆነው ደስታ በራሱ መለከታዊ ተምሳሌት የሆነውን ደስታ ሲሰጠን እምብልታ አትናፋምኒ በማለት ይህን ክስ በታላቅ ግልጽነት አጠቃልሎታል። በክርስትና ሃይማኖት ውስጥ የተጋነኑና አፈንጋጭ የብሂትውና አይነቶች የነበሩ ቢሆንም የቤተ ክርስቲያን ይፋ አስተምሮ ለቅዱሳን መጽሐፍት ታማኝ በመሆን ፍቅርን ራሱን አልጣላውም በሽፍንፍንና አጥፊ በሆነው የፍቅር አይነት ላይ ጦርነት አወጀ እንጂ፣ ምክንያቱም አስመሳይ የፍቅር አምልኮ የፍቅርን መለኮታዊ ክብር ይገፋፋል ሰባዊ ክብርንም ያዋረዳል ሲሉ ምላሽ ሰጥተዋል። ስለዚህ በስሜትና በተፈጥሮ ባህሪ ዙሪያ ትምህርት መስጠት ያስፈልጋል። ይህም አንዳንዴ ገደብ ማስቀመጥን ይጠይቃል። ከልክ ያለፈ ቁጥጥር የሌለበት ወይም መሳጭ የደስታ አይነት የህዋላ ሆላ ደስታን ያዳክማል፣ ያጎድፋል፣ የቤተሰብ ህይወትንም ይጎዳል። አንድ ሰው ጥልቅ ስሜቶቹን ወደ ውብና ጤናማ መንገድ እንዲያመሩ ይበልጥ ለሌሎች ጥቅም ቅድሚያ ወደሚሰጥና በቤተሰብ ልብ ውስጥ የእርስ በርስ ግንኙነቶችን ወደ ማዳበር የተቀናጀ የግል ስኬት እንዲያተኩሩ ሊያደርግ ይችላል። ይህ ማለት ግን ጥልቅ የሆነ ደስታ የሚገኝባቸው ወቅቶች መተው ሳይሆን ይልቁንም ከሌሎች የልግስና የትዕግስት የተስፋና ዓላማን ለማሳካት ከሚደረግ አድካሚ የትግል ወቅቶች ጋር ማቀናጀት ነው። የቤተሰብ ህይወት ማለት ይህ ሁሉ ነው። እርሱንም በሙላት መኖር ይገባል። አንዳንድ የመንፈሳዊነት ፈርጆች ከስቃይ ተላቅቆ በነጻነት ጎዳና ለመራመድ ከተፈለገ ምኞት መጥፋት አለበት ሲሉ ያስተምራሉ። እኛ ግን እግዚአብሔር የሰዎችን ደስታ እንደሚወድ እናምናለን። ፈጣሪያችን ደስ እንድለን ሁሉንም ነገር አትረፍርፎ ይሰጠናል። በአንደኛ ጢሞቴዎስ መልእክት ምዕራፍ 6 ከቁጥር 17 በታላቅ ፍቅሩም ልጅ ሆይ በሚቻልህ መጠን ራስህን በመልካም አስተዳደር አዘጋጅ፣ የዛሬው ደስታ አያመልጥህ። በሥራክ መጽሐፍ ምዕራፍ 14 ከቁጥር 11 እስከ 14 ብሎ ሲነግረን ሐሴት እናደርግ። እንደዚሁም ባለትዳር ጥንዶች ጊዜው መልካም ሲሆን ደስ ይበል በመጽሐፈ መክብብ ምዕራፍ 7 ከቁጥር 14 የሚሉን የመጽሐፍ ቅዱስን ትእዛዝ ሲሰሙ ለእግዚአብሔር ፍቃድ ምላሽ ይሰጣሉ። ስለዚህ ቁም ነገሩ ደስታ በተለያዩ የህይወት ጊዜያት የሚከሰት በጋራ ፍቅር ፍላጎት ላይ የተመሰረተና የተለያዩ መገለጫዎች ያሉት መሆኑን በነጻነት ማወቅ መቻል ነው። በዚህ ረገድ እይታችንን በሚያጋርደን በአንድ ውስን ተመክሮ እንዳንጠመድ ንቃተ ህሊናችንን እንድናሰፋ የሚያበረታቱንን አንዳንድ የምስራቅ ሊቃውንት ማመስገን እንችላለን። ንቃተ ህሊናን ማስፋት የማስፋቱንና የማጥራቱን ያህል ምኞትን መካድ ወይም ማጥፋት አይደለም። ምንጭ፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናትና ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮች እና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 142 እስከ 149 ላይ የተወሰደ መሆኑን ለመግለጽ እወዳለሁ።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።